ጥለለ በሐያት ከም ነበር ወሐዮቱ ትርጅመት ለትርከብ ኦሮት አደሚ እትረብለት ተንከፈት ግልትግባ ወሐዮት ምን ረቢ ተልትረከብ ከብዝሐ መዳም ሕያያ ምንንቶም እብሮሕ ለማይታም ሃለው ከብሮሕ ግን ሕየ ዲብ የሶል መሲሕ እግነት ተንከብ ወጅበና ከብ የሶል መሲሕ ለእምን ሐዮት ናይ ኣማን ወናይ ዲ መረክብ ዋላቐቱም ስረብ ሰነይ ውትርድ ከሓይሳብ መተንስየትና ኢለ ለንሰማዕት ጋማት ናይ የሶል መሲሕ ሂቱ ሂባይ ናይ ሕዮት ውህቱ ሓዮት ናይ ኣማን ለልሃይበና ረቒፍ ናይ ሕዮት ከወድ ኣደሚ እብ ረቒፍ ለልትበላዕ እብ ነብራ ናይ ከብድ ليدندي كبي ابن ابرا نايروح وبكل هجية من افربلت مزي ومن ربلت مزي هجية ابدو الامن حيوتنا امان ركب حيوتنا امان نجن ركب اجن حزي وقلبنا نسأل وقلنا نطلب واجبنا